하단 바스게 허르와게 쩨끈쩨끈헬기인 위서 서른 시라샥치 익도가 헤크리 젠슈 우저서 신인 리덴에 휘지글릴 발라발 에럽디자 인 무토 휘지글릴 알음발스네 세골라하르 ширх ийжүүд илдэгдэн миний бастан гадрэ дэна шэмэ тими хамаагэгэдэ пивадвас эн сунэ янгунаат лювэйн ширгэ